ተከታታይ ማያ ከስ ነው። ለኮመን ጀንጀ ሰራራም አጥሊ ነጆኝ ዩራበንዲ ማይ ጀንጀ ዶ ፍራቲ ላይ ዱቲ አንይ ከተይ አፍነይ ታውካ ኩራ